ምን አምጮ ከአልከዊት ተፍነላ ታታ ዲዮስ ቾንታ ኢየሱስ ማጥፍክች ሞንቂ እቴኻ ኦር እቴኻ አልንታ ታታ ቶርቻ ቾንታ ቱሃክታ ኸዋር ንጻህ ተፍሪን ካታ ኢሽቾንታ ቶርኒኻ አዋል ኒኻ ፕሩት ኒኻ ኸዋ አልሽ ቀቂል ሽቀጽት ኦና ተፍሪን ካታ ቆንቆት ኦ አቺ አክኸት ቋላቴ ኩሽቻሪ ክሪዳ ተፍላ ኢሽ አጽኾን ሽቅ